ሙሉ በእንትኮፍጃን አደረው ሙዋ ታንኳ ታወኝና ወበት ነው አበዲ ወሱን ኩንም ሰላሳን ዘክ ፈትነኒ ወያ ዘይ ተጃጃ ሙዋ